አትሎንገ ሆሮ ሙሶኒ ብረቱ ባዲ በጋዳላ ናዛራ ማትሎንገ ዱንያ ሆዱኑን ተበላ ካምፈላ ወላተ ዱኑን ካምፎ በረንጀሊ ሆሮ ፈንጋይ ከለ